ጊዜው ካፌ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ተሎ ምንም ጻን በሆን ሚስትሩን ባይገባኝ ወዋ አባቴን ባውጥቶ አልቀሰው መከረኝ